እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር

ንተቐዳማይ ደረጃ ሒዙ ዘሎ ተቐዳዳማይ ብቐረባ ይስዕቦ ኣሎ። ቢንያም ኣብዘን ዝመጽባ መድረኻት ናይ መድረኽ ዓወት ንምምዝጋብን ነቲ ኣብ መንጎኡን ኣብ መንጎ እቲ ቐዳማይ ደረጃ ሒዙ ዘሎ ፔደርሰን ዘሎ ናይ ነጥቢ ጋግ ንምጽባብን ኩሉ ዓቕሙ ክጥቀም እዩ ተስፋ ዝግበረሉ። ዝኸበርኩም ሰማዕትና ንሎሚ ዝጸንሑና ዜናታት እዚኣቶም እዮም። ኣብ ዝቕጽል መደብና ነሰጋግረኩም።

አንካሃል እጽዕዳለሁ በአቅመይ ካልሰስመና ብርተይን አይቀደመይ ጊዜ ጓንተ ሓየለኒ ስዕሮም በላይ ዝስዕረኒ

ሰማዕትና ኣብዚ እዋን እዚ ኣብ ኤርትራ ዋሕዚ ስደተኛታት ናብ ወፃኢ ዓመት ናብ ዓመት እናወሰኸ ይኸይድ ከም ዘሎ ዝተፈላለዩ ጸብጻባት ትካላት ዓለም ሓቢሮም እዮም። ነዚ ድማ ኣብ ኡጋንዳ ሚኒስትር ድልውነት ሓደጋን ስደተኛትን ሳመንጎላ ስለምንታይ ኣብ ኤርትራ ኩናት ኣብ ዘየለወሉ ክንዲዚ ዋሕዚ ስደተኛታት ይረአ ከም ዘሎ ዘተሓሳስብ እዩ ይብሎ። እዚ ሕቶ እዚ ኣብ ብዙሓት መራሕቲ ሃገራትን ትካላት ዓለምን ዘሎ ስለ ዝኾነ ኣብ ርእሲ እቲ ካብ ነዊሕ ግዜ ኣትሒዙ በታ ንሰብኣዊ መሰል ኣብ ኤርትራ እትምርምር ብሕቡራት ሃገራት ዝቆመት መርማሪት ኮሚሽን ክቐርብ ዝፀንሐ ጸብጻባት ነዚ ሕቶ እዚ መልሲ ዝኸውን እውን እዚ ስዕብ ሓተታ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ነንብበልኩም። ጸገም ብህላዊ ውግእ ጥራይ ድዩ ዝግለጽ? ኣብዚ እዋን እዚ ኤርትራውያን ብዛዕባ ህልው ኩነታትን መጻኢ ዕድልን ህዝቦምን ሃገሮምን ክከራኸሩን የዋፅኡ ዝብልዎ ነናቶም መፍትሒ ከቕርቡ ምስማዕን ምንባብን ዝተለምደ እዩ። ኩነታት ሃገርና ደንፂዎም ዝብልዎ ዝጠፍኦም ዝመፀ ክመፅእ ጥራይ ዝፅበዩ ኤርትራውያን እውን ውሑዳት ኣይኮኑን። ህልው ኩነታት ኤርትራ ከም ዘየሰክፍ እኳ ደኣ ብሩህ መጻኢ ከም ዘመልክት ገይሮም ከቕርቡ ዝፍትኑ ገሊኦም ጉርሃት ገሊኦም ጎራሓት ኤርትራውያን እውን የጋጡም እዮም። እቶም ጎራሓት ንኣውያት ህዝብና እዝኒ ከሊኦም ምእንቲ ጉጅለ እስያስ ክጽልዩ ዝሓድሩ ደቀ መዛሙርቱ እዮም። እቶም ጉርሃት ድማ ምናልባት ያኢ ካብ ህግደብ ፍታሕ ዝጽበዩ ሰብ ጽቡቕ ድልየት እዮም። ናይቶም ኣዝዮም ዝሻቐሉ ምኽንያት ፍሉጥ እዩ። እቲ ብኤርትራ ዘሎ መትሓዚ ዘይብሉ ኣብ ኩሉ መዳያት ህይወት ህዝብና ዘንጸባርቕ ኣተሓሳሳቢ ኩነታት እዩ። ናይቶም ዘይሻቐሉን ሃገርናን ህዝብናን ዳረጋ ደሓን ኣለዉ ኢሎም ነፍሶም ከዳዕሱ ዝፍትኑ ምኽንያት እንታይ ምዃኑ እዩ ዘይርዳእካ። ምናልባት ነቲ ንኤርትራ ዝብድል ዘሎ ሓደገኛ ጉጅለ ምንቃፍ ማለት ከም ንኽብርን ልኡላውነትን ኤርትራ ከም ሃገር ምውራድ ገይሮም ስለ ዝርእይዎ ይኾኑ ዝብል ናይ ብዙሓት ግምት እዩ። እዚ እንተዘይኮይኑ እቲ ብኤርትራ ዘሎ ጸገም ኣይኮነን ዶ ንኣካሉ ዝኾነ ኤርትራዊ ንመላእ ዓለም እውን ኣብ ዝረኣየሉ ቃልዕ ቦታ ዝወፀ እዩ። ምስዚ ብዝተተሓሓዘ ሓሓሊፉ ዝስማዕ ፍልይ ዝበለ ርእይቶ ኣሎ። ገለ ወገናት ኣብ ኤርትራ ከም ናይ በዓል ሱዳንን ፈለስጢንን ውግእ ስለ ዘየለስ ደሓን እዩ ክብሉ ዝደልዩ ይቀላቐሉ እዮም። ሓደ ዘይንዝንግዖ ጉዳይ ኣሎ። ናይ ጽቡቕ ኮነ ናይ ሕማቕ ናይ መወዳእታ ደረት የለን። ከምቲ ነፍስሄር ውፉይ ኪነ ጥበባዊ ኣብርሃም ኣፈወርቂ ነቲ ሕማቕ ዝበኣሰ ኣለዎ ነቲ ጽቡቕ ዝጸበቐ ኣለዎ ዝበሎ ሎሚ ብዓለምና ከም ናይ ኤርትራ ጸገም ኣብ ካልእ ኩርናዓት ኣለዉ። ካብኡ ዝሓሸን ዝኸፍአን ጫፋት እውን ኣሎ። ግና ንሕና ንኹነታትና ምስቲ ካባና ዝሓሸ እናዋዳደርና ዲና ኣብኡ ክንበጽሕን ክንሰርሕን ክንቃለስን ዝግባአና ወይስ ምስቲ ካብናትና ዝኸፍአ እንዳዋዳደርና ኢና ድሓን ኣለና እናበልና ነፍስና ክነዳዕእስን ከነዕሹን ዝግባአና? ንሕና ብግቡእ ክንሓስበሉ ዝግባአና ጉዳይ መጻኢ እንዳማዕደና ዲና ስልጣንን ዘመናውነትን ገዲፎምና ኸይከዱ ክንሰርሕን ክንስዕቦምን ወይስ ንድሕሪት ተመሊስና ኢና ምስ ነበርያ ነበረ ክንነብር ዝግባአና? ሎሚ ኣብ ከም በዓል ሱዳንን ኢትዮጵያን ዝኣመሰላ ብሰንኪ ጉዳያትን ብዓንተቦ ከም መሓደራ ዘይምኽኣለን ድሓር ካብ ኢደን ምስ ወፀ ናብ ዓውደ ውግእ ተቐይረን ዘለዋ ሃገራት ሰበን ክቕዘፍን ትካላተን ክዓኑን ምርኣይ ዝተለምደ እዩ። እዚ ድማ እቲ ዝለዓለ ምረት ናይ ጸገም እዩ። እዚ ክንርኢን ከለና ኣብ ሃገርና ከምኡ ስለ ዘየለ ድሓን ኢና ዘለና ኢልና ከነራጥጥ ዘይኮነስ እዚ ጸገም እዚ ካበይ ጀሚሩ እዩ ኣብዚ በጺሑ ኢልና ክንሓትት ይግባአና። ድሓር ኣብ ሃገርና ርሻናት ደኣ ኣይፍረስ እምበር ብዙሕ መግለጺ ሃገርነትናን መንነትናን ዝኾነ ተሓሳስባታት ይፈርስ ከም ዘሎ
እንዳረኣናስ ኣየሻቕለናን ማለት ድዩ ተስፋ ቆሪፅካ ሃገርካ ራሕሪሕካ ናብ ዘይተጸንዐ ስደት ምኻድ ከም ሓደ ልሙድ ተረኽቦ ምውሳዱን ምልማዱን እኮ ዓብዪ ናይ ምፍራስ ምልክት እዩ። እቲ ዝኸፍአ ምፍራስ ከዓ ናይ ኣተሓሳስባ ምፍራስ እምበር ናይቲ ጥዑይ ኣተሓሳስባ እንተልዩ ክህነፅ ዝኽእል ግኡዝ ትካላት ምፍራስ ኣይኮነን። ኣብ ጉዳይ ስደተኛታት ብብዝሒ ምስ በዓል ሶርያ ተሰሪዕና ምህላውና እኮ ኣብ ኣዝዩ ዘተሓሳስብ ዓብዪ ጸገም ከም ዘለና ዘርኢ ምልክት እዩ። እንተ ደኣ ነዚ ኣብ ልዕሌና እንጠልጢሉ ዘሎ ጸገማት ጽባሕ ዘይኮነስ ሎሚ እንተ ዘይፈትሕናዮ ኩነታትና ናብ ናይ ሎሚ ሶርያን ሱዳንን ዘይምዕብለሉ ምኽንያት የለን። ስለዚ ናይ ሓደ ህዝብን ሃገርን ጸገም ዝግለጽ ብናይ ሎሚ ኣብኡ ውግእ ምህላውን ዘይምህላውን ጥራይ ከም ዘይኮነ ከነስተብህለሉ ይግባአና። ኣብ ኤርትራ ህዝብን ሃገርን የመሓድር ኣለኹ ዝብል ጉጅለ ህግደፍ ህዝቢ ንምትላል ካብ ዝጥቀመሉ ሜላታት ሓደ ኣብ ሕሉፍ ቅያ ጥራይ ተሓቢእካ ክትነብር ምፍታንን ንጉዳያት ምስ ካብ ናይ ኤርትራ ዝኸፍአና ኣወዳደርካ ደሓን ኣለኹ ምባልን እዩ። እቲ ናይ ውፁዕ ህዝቢ ኤርትራ መረረን ድምፂ ዘይብሉ መፀዋዕታን ዘንጊዑ እቲ ጉጅለ ድምፂ ጥይትን ቡምባን ስለ ዘይተሰምዐ ጥራይ ንኤርትራ ተወዳደር ዘይብላ ሰላም ዝወረሰ ሃገር ኣምሲሉ ከቕርባ ዝገብሮ ፈተነ እውን ካልእ ናይ ምትላሉ ነጸበራቕ እዩ። ንኣብነት ኤርትራውያን ሓደ ናይ መሰል ሕቶ እንተልዒሎም ኣብ ግዜ መግዛእታዊ ዘበን ደርጊ እኳ ከምዚ እንዲ ነይሩ ምባል ዝተለምደ እዩ። ካብዚ ሓሊፉ ኣብዚ ዓለምና ንዝሓለፈ ተመክሮ ከም መወከሲ እንዳወሰደት ንቕድሚት ኣብ ምቁማትን ዝሓሸ ንምምጻእን ኣብ ምውድዳርን ዘላትሉ መድረኽ ዓለምለኻውነት ግሎባላይዜሽን ንዅሉ ነገራት ንድሕሪት መሊስካ ብናይ ግዜ ብረታዊ ቓልሲ ምቕናይን ንድሕሪት ምምላስን ካልእ ናይቲ ጉጅለ ናይ ድሕረት መርኣያ እዩ። ተመክሮ ብረታዊ ቓልሲ ኣይዘክር ማለት ዘይኮነስ ንቕድሚት ንምምዕዳው ክዕንቅፍ ብዘይክእል መገድን ብምጡን ኣገባብን ክኸውን ምተገብአ ንምባል ዝኣክል እዩ። ስለዚ ናይቲ ጉጅለ ሓጢኣትስ ርኢናዮ ኣለና። ንሕና ብሓፈሻ ከም ህዝብን ብፍላይ ከም ደለይቲ ለውጥን ከ ካብኡ ክንምሃር ቅሩባት ድና ኣይኮንናን እዩ ዝኸውን እቲ ሕቶ። እቲ መልሲ ከዓ ካብ ካልእ ዘይንጽበዮ ኣብ ኢድና ዘሎ እዩ።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ።